ወዲያው ሄድኩ እኔ ንብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔ ንብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን

ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የኛ መድኃኒት አይነቶች በብዙ አሉን ቅመሞች፣ ነገር ግን እኔ ሳስበው ስራ ስሩ መልካም ነው። ነገር ግን እኔ ሳስበው

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ

የጌታችንን ጠባይ ያለኔ የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው አያሳስትም ሰዓት ቀጠሮ ያከብራል ሞት ሽማግሌ አይል ሕፃን ሞት ጠያቂን ሁሉን አሁን ይመጣል በእውነት ሞት ብሎ አይቀር ሞት አሁን ይመጣል በእውነት ሞት ብሎ አይቀር

ሳይል እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁኝ እንዳቅመኛ፣ ሁለት ሶስት ሰው የምታስተኛ አላስገባለች። እሷው ጠባ ሰው በሰው ላይ እየገባ አላስገባለች። እሷው ጠባ ሰው በሰው ላይ እየገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት። እንዲህም አርገው ቢሰሩት መፍረሱ አይቀርም።

agora bi twan ayayechi chenat magalbata abatachi yesomonu gabichan denkanatu kakadmoch gun malletu mahonu karto እስከሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከሞት ተጀመረ ተጧሪ